ፈረንጅ ኩት ኮደልፋ 14 ቢናራ ፈረንጅ ኩት ዘለገኒዮ አለምዞ አዞ ሰአ ፈቀር መድለግለም ሒሳብ ኩናራ አልበም ወላኪን ዘገል ኩሳ አደብ ኔግ ሊደርሺብ አደብ በጂህ በሰን ሊዮናራ በጂህ በሰን ኩናሮ ሳሌዞ ኮታን ኮታይሶ መስኖይ ውዴጅላ ጌ አደዛ ጥምት ፈቀራቹ አማይ በሰል ኩናራ ዞሳ ጥቀሾ የውም ናራ መግበርቲ አይናም ናራማ አዞ መግበርቲ አን ለሐፍቲ ናራ አዞም ጎርቲ ሐፋኹ መንታ አማምበ ሱ አይዲም ግዲር ሱ አይዲም ዘም ክላርኩ ንሳሰኹ ባይ ንሳሐሽ ያ ንሳሰኹ ማ አዞ ሄልን ተኪም አለም ኮንጅ ዝና ወጥሽ ዞ አለም ደረጃ በጂ ተሰማ በተለይ ዲብ ገይ ዋትሳብ በጂ ያናራ ቃጭሚ ናራ ዝሰማዩ ካሴሶ ማ ፊዝ በተሰለ ኢላቀ በሂሳብ ጤና በሆሉ ቃጭ ቢዛላች ፊዝ በኸሚው ደሆሉም አዞም ቃጭ ቢዛላች ባሐዘት ለማይደኝ ግዲር ዲላ ጋናር ባይ ተቃጭ ቢዛላች ካብዛህበ አዱ ፍቅር ቢቁኛል ኮታን ኮቷ ሳለይ ባስላ ሀደ ሽያች በ በጂ ያዞ በእንት ቁንጃሉ ቃጭ ቢዛለ ሷች ወላሂ በጂ ሂናራ ዞሳ ኩኳላ ሆግሩም ቀላሁን ባይ ማሽ ይዞ መፍሰል አኻፍ ያይሶ ውቅራሹ መሳመቱም አድ ግድር ዲላ ጋናራ ዞሳ ኪታባች በ አያጅ ነዲ ክልሃርኩ ጋዳ ባይቲንት ጠባበም ኩቱበም አይስ ነዲ ክልሃርኩ ውቅራች ክልነሰኹ ሄኝ ውቅራ ዞስቱ ቢዛል ውቅራች አወል ውቅራች ማ ተሰስ ዘል ውቅራች ናርበኝ ዳኻ መሱ ዘ ሱደ በጂ ሄሉም አዞ ውቅራች ማ ጥቀሹ ፊዝ በታብ ናራ አዞ ወክቲ ደሞ ጥቀሹ አደበም እሱ ዘ ወጣ ናራ ተረሳ ማ ናራ አደ ይለው ዘርሽ አዞ ለ ናራ አዞ ጥቀሹ መርገብ ለ ጌበት ናራ አማለት ናራ ዞ ሰው ማለት ናራ ትለያሱ ናራ በ ከመሰለ አብዱላሲ መላእካ አዞ ግርጋራሽን ተሃይደ ለ ኮታን ኮት መልሐድ በ መሪኝ ዑመር አሚናራ አዞም ግርጋራሽን ተሃይደ ለ መልሐድ አላይ ፍቅር ግርብ ለአብዱላሲ ቶፊቅ መሪኛ ዞም ግርጋራሽ አላይ ዑመርም ለዛልባች ናሩ አዚያች አፈስተፋቱ መዛልባች ማ አይ ኪሜ ቦቤ መሰኩና ረሳሽያጅ ግራጅ አዙዙ ሽያቹ ናራ ስለይ ሷቻ ከሱም ጆል ረሳቆ ዞ ቀጥብለኝ ምን በጂ ሷቻ ነሰኩ ማናራ ይሽው ወሰደለ ኸበይ

ግን ኸይስ ሓሳብ ምን ሃል እንደውም ቁረኻ ቢዛል ብበሉ ሩቅ ባሕዛል ባህ መድልግን ይቀለል ኣነ ድረግ ትብሎ ዛ ትትራውም ኢኸ ጌቤት ንብሪ መዞ ኣይንቱ ጌቤት ንብሪ መዞ ጢበጢባለ ኸ ትትራውም ኢኸ ሳሓድ ላጋሽ ቤ ኩበለቹ ጋር ቤዋ ወላ ንሳት መድረግ ትላገ ቤ ኣይነ ኩትኻነ ግድ ብላይ በጂ ትትራውም ኢኸ ወላኪን ኣማም ቤ ኩሉ ሳምባይ ትዛል ሱ ዞ ኣይንቱ ተራመዞ ይህ ሙዚቃ ሓድ ደረጃ ዞ ሓድ ይኸኑ ጥቀሽ መለቅ ትፈርክ ግር ተሳኝ ኣንገረብ ይደለየ ባይት ንታይ ፈርካ ተክሺ ኩሉም ሞሸ ለ ጠብ ንተኝ ኣይዞ ብሆም እንዳለግ ባይት ወላ ምሉ ቤ ሰዓት ከፈት ሻ ሽያቹም ሃሉ ባይት ኮሚዴ ቤሳ ሰዓት ይውጭ ኣሉ ሽያቹም ተስዘል ሽያች መጂ ሽያች ሃል ወላኪን ሽዞ መሳ ትክሽም ል ሜንታ ዋሊነት ዋሊነት ጠበብ ሰኻነ ሰብጅ ብተስላል ዋሊ ኻንከ በጠበ ኢላ ክግር ፋይድ የለኹም ባይት ንት ብበለ ኣዞለ ዋሊነት ጠበ ይኸሻል ኩሉ ዝብ ኣሕመድ ካሃል ይኸሻል ሚሌ ሰበብ ዞም ዲላገ ደለጋዛል ሻዕቢል እንታ ክደልጋዛ ክደልጋሹ ባይት እሱ ተሽመተሻ ዲላገ ከዙ ተሽመተሻ ባይት ኢለ ኣሓሱም ኣኻ ክከፍ ኢላለ ይገብም ኢል ባይት እንደሚለ ሓድ ኣርቲ ዲላገ ዞም ኣሓዞ ይ እንታ ባይት እሱ ተስመተሻ እንታ ኣላይ ምንሃል ሳሓሳ ተሰኢል ሻች ምንሃል የይ እንታ ሙዚቃ እኩ ቀለል ከብቶ ሂጃ ከሎ እዚያች ሙዚቃ ከፊፍ ልታም ባይት እንታ ሙዚቃ የውሜ ዝትፍቀር ክሳ የውሜ ክልቲ ፍቀር ከይከታ ሙዚቃ ውስጡ ዞ ባህር ዛነ ትውቃሓኽ ባይት እንታ ዘትውቅነቱ ረኸ ዝፍረክነቱ ትውቃሓኽ ሙዚቃ ትፍቀር ማ ከምሳሌ ሓደ ፈቀር ተፍቀር ከይግራ ቃሓት ፍቀራች ክግራ ካላ ሰኻ ጎበዝ እንተ ባይት ይመንታ ፊት በዘጋሂ እንተ ባይት እንታ ዘትፍረክነ ትውቃሓኽ ከምሳሌ ግድግዲር ዋላይ ስናሃሉ ሱራ ዘላሱ መኹን ዋላይ ግድግዲር ዋላያች ሃሉ ኣርቢና መትዋ ና ኡምሪ ዘሚላ ይባይ ትፍቀራች ወላኪን ብቃትካ ሚቀኖም ኢል ባይት እንታ ፍረኮት መድበል ኣርቢና መትፍቀር ክግሩም የውሜ ክል ደበልኪ ትጃኻኻንሽ የውሜ ክል ደበልኪ ትጃ ማ ይሽ ውጥቀሽ ኣንደርስታንድ ኣልሞሸበ እሳ ሓደ ተሰኢለ ሽያች ሃሉ ባይቲ ና ጎበዝ እንታ በቀና ሊውር ዘለየ ሉ ሉበ ምሉ ከጣይ እንታ ጠባይቲ ምሓልባ ሙዚቃ ላይ ብኣን ኢሎ ሽ ደልጉም ኢል ባይት እንታ ኣኻ ዛል ክፍረኮት ትላየ እንታ ኣንዛሊንግ ፍረኮት ምስላየ እንታ ባይት እንታ ኣኻ ኣኑ ማክነትፈርኩም ኣኑ ማካኩ ማክነትፈርኩም ኢኸ ኢለ ሙዚቃ ውስጡ ዞ ባሕሪ እንታ ኢለ ባሕሪ ውስጡ ኣማን ብዋና ሞሻታ ቢላይ መውጣሙ ክኑ ሜል ዋና ለማት ባይት መውጡም ትፍርኩም ኢ ባይት ንስ ባህሪ እንታ ማ ዘገሂ እንታ ባይ የመ ክለመትኺት ሓሪፍ ክልኻን ክትይጅክባት ወቅቲ ወቅቲ ቤ ዛሉ ሰዋች ቤም ክቢቀ ዝነብሩ ሰዋች ቤም መንስ ሓቂ እንታ ባይት ንተብለ ዝኸሽወ ኢነኻ ነገሩም ዝኻን ስሙት ዝኻነ ሽ ኻክለ ንገረሸ ሓሊት ዘለ ይና ሽያሽ ትቅሾ ጠባይ ግር

usuzina min bi hali darshu man kalle na rabati usuzina le taba makhna li zota batani fakar na rama ma gidir khinga wala yashina zalu fakar na rus tu bidamo anu mistu mabu maboye ma azashba yina si magnyuzu an le bi gidir inta batin tama tasilen al fizbi azashba kham yishachu madlagre yishu bati zasening madlku zashashilem ati shukri tkhishul ba inda allahumma gani leho ma ይደለገ ደለገሽ በዞ ባቲ ሙዚቃ ዞ መደግደለ ደረጀ በ ለህኒ ጠሞሸ በ ወቅራይ ሶ ጠሞሸ በም ግድግድር ወላይ ስናር ባቲ እንታ ሙዚቃ ዞ ተመድሰልዎች ደለጎ ረምዚ ደልባች ወቅር ማሚያ ጋ ለህኒ ዞ ባ ጠሞሸ በ አላይ ወላይ ስናም መሰማት ሳሻ ሶ ጠሞሸ በና ደለገው ማ ከፊፉ ከፊፍ ዲላጋ ማናር ባቲ ፊዝ በ ረዚን ዲላጋ ማ ፊዝ በ ግድር ሎክ ዛላ ፈቀድን ተባቲ እንታ